0: ወጥ ያገነው ከጀነሩ ካልካል ለገተነና አብር ነምነው ጉሰንዶ ተለመድነም ይሁን አብር ነምነው ጉሰንዶ ለሚዮን ጌከደ ካዳንገ ጭሩድራን ያጄ ቸፖዲ ሚገው እንግዳይ ናምሩ ሚገው እንግድራን መንገ ኳተንጋ ኩላፈር ሉቢሉ እንግድራን መንገ ካይላይ ሚገው ጌቻርጋ ሚገው ሜዲያቹር ዮዮ ሚገው እንግዳይ ናምሩ ሚገው ሙናዛማን ጌዳይ ደውለን ጌከደ ካዳንገ ነዱ ሊማደን ጌቻርጋ ናሲንዚኒ ዩ ሚገው ጌከደ እንግዳይ የምገ ጭሩረ የምገዳንማ አኩል ሀደን ጌካምናራ መሐላማን ላፊያ እንግዳይ እናላፈለይ እንግዳይ ኑሩን ጀንደ ላፊያ እንግዳይ ዲ አቢን ጌከደ ካዳንን የውንድ ደውለ የንገ ዳያጀ ያውንደ ፋራው ደሞ ንሚኒስተር ንጋፈረ ትራንጀር ማሬ ያጀ ጋድራን ዮንጋ ያይሚዮ ያናል ዳይም ግዲኒ ጀክ ክሪያጀ መርንገም ነው ሆንዶ ያካመነር ማላማ ነላፊያ ዳይኪ ሚክቱ ሚሮ ማይኖ ደሞ ንጋ ማን ነው ንገ ማይኖ ንገ ማን ነው ሀልንገ ዳይ ነላፊያ አው አንደራሶ ሳቢሶ ኛኩረም ነው አሪያ ረንድ የንገ መናንገ ድራንጋ ያጀ ግሬ ሚዩንገ ከደንጋ ያካ ቾናንጋረኒ ሉንገነ ቺና ደንዴ ዳያጀ አንጉ ጉዳ ጋድራንጋ ያኒዮ ሉንጋ ኩል ዳይ ዶሞን ግዱም ሚኒስትሪ ሉንጊ ቻንጋ አላማይ ሀሊና ገዳይና ጀርዱም እንደያን አቾኖ ዳይ ቺግሬኒንግ ዳይ ድራን ያጁ መናገቴን ኪሚኪምሮ ደምኖ ጋ ማማይ ነው ማን ዲንገን ላፊያ አቆል አሁን ደደ ደውለንም ነው ቻዲዮ አላማ ቦሮንጅ ዲንገ ከደካዳ ዮዩ ሚዮንጅ ከደንገ ዳይ ድራን ይዱጎም ነው ዮንገ ዳይ ዲንገን ደምኖ ነቻጋው እንደካውሊንጋ ነው ግሪም ዮንጅ ከደካዳ ዮ ደንጓም እንደካውሊንጋ ነው ቻኖን ላፊያማ ዳንማ አቹቡ ዳይ ዲያዋል ዋ አቹቡ ዳይ ንዱሶንና ዱጉሳም ይርጎ ከካኝ ነው ከንገኖ ማዳይጎ ዲንጂ ከደካዳንጋ ኩልዮ ደወንጋ ያገንተነው ኩራው ግቴጎ የዋርግሮን ንላፊያ እንግዳይ እኒ ሉኩ ከመጉዲ ኤፒየመ አቾነ የንግሮ ንያኩላል አቼፒዩዶ ከኝ ዳይገ ጃንጉ ግቴን ገካንጂን ካንግርግን ጋሩ ካንድ ገመና አንጋ ገንጋ የመና ግቴ ዲን ናጋዳን ማኩልያ ግሬ ቸግኒንግ ሉ ኮርዶናተር ነናሲን ዚኒ ንጋኩላ ኡንድ ዳይ ደውለንገም ነው ሆንዲዮ ሉንጊ ቻንጋ ፍራንሷ ወታዲንጋ ያ ዳንጎ አቾኖ ዲንና ካከላፊያ ማኩልያ ረንዱ አቾኖ ንላፊያሙ ዳይ ነማይነነ ተልደውሎ ገዳይ ኖልፎ ወ ሚገምግ ከረካዳንገ ይቆልዮጎ ይታ ኪደው ይጀንደ ሆይ ገረንጎ የንገ ዳይ ዲንገንጎ ናቻጋ ወንደ ካውሊንጋ ናገር መናንገ የቸፈሊ ገ ዲኔጂክንገ ይካመናርማ አላማ ነላፊያዮ ንገ የምገ ዳይ ቹሪዮ ይማኒዮ ክሬቾና ዳን መንገ ናላይ ዲንገ ከረካዳጎ ናምሩጎ ዳይ ዲንገ ወፒ ውረጋንጋ ዳይ ዲ ባላን ላፊያ ወረ ዳይ ኑሉሩ ንገራማ አኮለሊያ አቾኖ ዳይ በላጀከንገ ኢሌና ላፊያ ሞሮ አቾኖ ሃልገ ዳይ ዳንጎ ናው ገታ ሱዱንገ ገታ ግሬሉንጋ ኩል ሜዲያተር ሉንገ ዳን መንጋ ኩል ዶመኔ ሉንጊ ቻና ሳሊ ኬብዛቦ የጎ ዳንጎ አውንድ ካውሊንጋ ነው ዳና ቻገ አቾኖ ንግረ ዲንገ ድራኒ ቻጋ ገረ ካውሊንጋ ዳና አግፈረ ዳይ ናምሩ ግነ ላፊያዮ ይቾኖ ዲንገ ቺለ ካታ ቾኖ አላማ ዳይ ዲንገ ናምሩ ኩ ዳይ አቾኖ ሚጎ ህንካሶ አቾኖ ድራማ ከምጉ ዳይ መናማ አጂግረ ዳይ ሚጎ ሄላማ ዳይ ዋርጉሮ አቾኖ ድራማ ይካንገ ሄላይ ዲ ማናንማ ዳይ ድራን ወየን ሚጎ ጋላ ንጋምና ነው አላማ ዲንገ ከደ ዲ ቢካዳ ያንጋ ያው የዩ የንገ ዳይ ዲንገ ዳንጎ ናቻገ ግሬ ቸግኒንገ ሀደን ናቸገሮ አላማ ሀዲና ዮ ዳይ ደን ነኮ ይናሮ ብሊን አቾኖ ሶንዲዮ የምገ ዳይ መናንገ ያጀ ይካዮ ድራን ሚጎንገ ከደ ቻማንጃ ማ ያው ዶለንገ ከደ ካዳ ያንጋ ያው አቾኖ ዲ ሆግያ አቾናን ላፊያማ ዳን መዲሲንግ ግቸቡንን ጉንግራያ ዳን ወዲንግ ማግማይ ተይኛ ናምሮሙጋን ኛ ጋዳይ ናንጋ ግቸሪ ካዳንን ላፊያማኑ አቾናን ላፊያማ ገላን ንጎ ዳይ ናምሩጉ ቹቡኒ ጉሩጎ ካላገንደ ካልካልጎሮ ዳይ ናላፊያማኑ ኛ ቃጀጉ ኮሌግቼ ዳይ ናላፊያዎ ናላፊያማኑ ኛ ዌንግ ዳይ ግዳንጎ ናቻጋውንደ ካውሊጋኑ አቾኖ ዳይ ናምሩጎ ፋረር ሚጎንጂ ዲንግ ከሪ ካዳዮ ዲንግ ቡኒ ማዳይ ማይ ዲጀንር ላፈለይ የንገ ዳይ ዲንገ ናሩ ቤን ዲንገ ዳይ ሉጉ ቤን ሶን ጀንደ ላበለኝ ፒዶ ንጃኩላውን ደጋባኒያ ቦሮ ሚገው ንጀሊዶ ካል ቦሮ ሚገው ዳይ ሚገው ንገ ዳይ ድራኒያ ንከቴሮ ካል ዲንገ ከደ ካራና ካፉ ዶንገ ዳይ ዲዮ ናምሩ ሚገው ፎዶንገ ንገ ካጉ ጅሩዶ ሚገው ይካ ክራይረ ዲንገ ከደ ካዳ ዮንጋ ደንጎ ዳይና ካ ምናንደደ ግሬ ቸግኒ ወንደ ካውሊንጋ ንደ ዲንገ ናጋ ወቾ ኖ ዳይ ደምኖ ዮ ቻዲዮ ዳይ ያቋጠመን ከከደ ካራና ወንጋ ዲንገ ናጋ ንላ ፈማ ኩልያረንደ ጋዮ ይሮንገ አረዳዱማ ዳይ ድረሞ ዲንገ ቺቡኒ ንላ ሻራና ዳይ ደምኖ ደምኖ ምኮላኖ ዲበለንጎ ማታናው ማኒ ደነጓ ዮ አባራ ግቴ እንግዲህ ዳኒዮ ዳይናሙ ሉንግ ማቸራው ቻባይ ግሉ የሉንግ ቹሩ ያን ቾብናጋ ንግቴ ሉንጋ ኩሉ ፕሪሚ ሚኒስተር ለማ ያሊናዮን ናታሉ እንግዲህ እንገ ዳይና ወነ ድራኛ ጀንጉ ግቴ ሉንጊ ቻና ማማዱ ጃን ባሌ የንግ ሉንጋ ኩሉ ዲሬክተር ሬጂዮናል ንገ ዳይና ሙሩጉ ሚጎንግ ከደንግ ያን ኪደ ንገ ከደ ካራንግ ዱጋ ሚጎ ቆታላጋ ንገ ያማ ይጁ ደብለ ንገ ያው ዲያው ሉንድ ደውለ ያው ያሉ ንድ ደውለ ንገ ሚጎ ዮ ንገ ዳያ ሚጎ ናሙሩጉ ፈረንግ ሚጎ የንገ ያው ይኮላውንድ ሉንግም ነው ቻዳ ህንዱ አ ዳንማ ፎዶ ዳይ ዲኒዮ የጆሩ ያካምና ደንድ ጆ ከደ ሉንጋ ኩሉ ኮርዳናተር ንገ ሃሲኤር ንገ
1: day namurgo fodongi day yamigo zingiru amigo sudan yedayo dan go day ngayaje kollegetere day yakadi ngikere kada amigo day jamay kiyo kany minangaran ngi akayo yoru yakam naram halam amigo refuse ngi sudan ngi ayukola day dowlo ngamno day amigo hunge day amigo sudan kere yama e yulungaran ngi ayukola on dulungam no yo yengi cegeni ngi danna cagero lunga kula do ma haser yo lungi cana mamadou jang balde yo chono dan ma amun churul cheno migo chadien migo ngamno damno chadandio cheno migo ngedaay daran migo karego yunulugu di namgo apiso acho engay dan ma amun churul ga cheno day migo ge yama yakabri lungara ya walun lungaran yudo chadien ma yama yaru wadan tayo cheno day dingatan go koron nariya yo ngira dingran go na chago lunga kullo premier minister allah mahdina go dan ko nagar man nangana acho wan yo damno go haramno go apiso acho no halang jurugo day demno modu waran nago day jingi kede kada akul nga jaga mi yongi kede kada nga daran go yukul ga yidu ga mi go yo daran go day may tayigre mi go ngo day kul ko tala garan ga yama ye yulu ngarande weje lu ngam no yo daran go yidu ga dan yo ngi day dingi dan go na jaga gar kawli nga nago fura gre namur go mi yo ko tala garan ga yukula day fodo diyo daran yo day mi go namur go mi yo ngi daran go dingi kani dingala akul nga daran yi ka ngi cyan ga croix blanche yoyinge day curyor day yayem ge day namurgo yem ge day jayge di kam naram hange day yem ge dran yecce yugu dinga dan yo ga yaju kire ga hange yang yo yoyinge day dinga ran yo yaje yo wonde kurtu shagwa ga yaka dingi kire kada kire cege nyawnde kaw dinga nyore yajere yakam naram halama mi ge wonge cede nge hi alcohol hi day di ben ding kay ngand lawo angal nga day ge jandu hi ge jowro day lugo gabon cay ga na kam nande jow lungu tanu nga kulu president yo lungi chanaga komba tawo anatol yo inge dai chege na chege ache dai dai diben ko yanga mu chanaga alkol yo achono dan mamu dinge dan maga ta nga lar kir jonga dan mu na lafe ji ka chalja nandu fo nga dondi nga gjandu hu ga werandi yo nga so dai dinge namur gu dan achono mi yonge kede kadangi ko yo nga so mi go nge kullu jamanje deere mi yonge kede kadangi ya chege man nga dan hingi yo acone may mari tay kede di namurgu dingo ko yaange day mu channo ga day alcool yo ci mi yu ko yaange de yu opiso nga so kede yen yen de di yo dingala ande ndega kede ci ni ko secrétaire général namurgu day ya mi ko ngarangi ci nga croix blanche yo longu ngirim wi ci daga samaji mbang tonor yo go de go ci ni wonde kawli nga dio de chono day di chegmi ngi kede kadanga yikol ngadran ngi non mi go dawayo ko ayo dingala gan mako jaga dingala ya gedan makap mako jaga yima re kalkal ngere day dingi kede kadama di yani mi go kala kede yaninde hini ko ayo di yo dingala ya yo nge day dingi dran go ya chaga unde kawli ngaran wati abar ngono ngono tolami dina mana wal am ko yim ko lono kabin technique Falkalo bo lekin Firiago fi koyo